ስማ ሙልተ መንፈስ ቅዱስ አሐዱ አምላክ አቤቱ አንተ ቸሩ መድኃኔዓለም እግዚአብሔር ሆይ ተመሰገንኩኝ ይህን ሁሉ ጊዜ አሳልፌ ይህ ሁሉ ጊዜ ሆኖ ዛሬም ያዋለሁ አመሰግንሃለሁ።